ምን ከወንጀራው የሚኮሰኩሰኝ ለኔ ደረቁ እንጂ ቦጡ ማንሰጠኝ ለኔ ደረቁ እንጂ ቦጡ ማንሰጠኝ እኔ የወደድኳት እሷ የጠላች እኔ የወደድኳት እሷ የጠላች ስማዳ ስማዳ ስማዳ ገባች ስማዳ ስማዳ ስማዳ ገባች